አለ ተመስገን ይያል ቸሩ መመኘት ከሷ አንዛርኛ ስንመስል ሰው ለሰው ዓለም ነቻገር እሷ ኛለም አዳም ከኛገር እሷ ከኔ ጉር ተመስገን ይያል ቸሩ መመኘት ዳለን እዚሁ ባመተምረ ዙራ ለሁላችንም ነው ለታስመሽ የኛለም

ደስታ ገደብ ለፍላጎት ይሳ ጊዜ ሰዓት መደብ በዱር አቆጣጠር በሰው አደማመር እድሜ ገመር ልክ ይሆናል እኩል እንዳሰብ እንዳሸናት ለኛ ለራ

0: 大家们呢，
1: 林峰，
2: 哪
1: 呢？哎，这里过来就是来，这里走过来，你都问过罗威们在那不入去哪呢？ፈልገው ነገር ቢኖር ሰላም ፍቅር ጤና ለኛ ሁላችንም ክብር እንዲኖር ፈልጋለሁ። እውነት እንድትነግስ ፈልጋለሁ። በእውነት እንድንመራ ፈልጋለሁ። እውነትን እንድናውቅ ፈልጋለሁ። እውነት ለሁላችንም ይገባናል። ሁላችንም እውነትን እናውቅ ይገባል። እንከተል ይገባል። ሊገባን ይገባል። እንረዳ ይገባል። እውነት እውነት እውነት ብቻ ነው። ሌላ እውነት የለም። እውነት ብቻ ነው። እውነት ሳምናት እውነት እውነት ብቻ እዛ ላሲቸር ካስማስ ወሬም በዜማ እንጂ ወሬ እንደው አይበጅ ታጋሹ አቡሹ አይሰራ ደግሞ